0: ደስ ሙሆባለ አይ ሆባለ አይ ሲያጥሪ
1: ሞዘይ
0: ከላጄ ማታዬ ኝሩ ሳታባለ ታጣላው ማዲጅ ለሳሙለት ካዲባቸን ግንጣ ፋናና ሙሃሙ ወናው ታቢረ ትቦኔ አቁዋቂ ዛጣቀን ቦሮም ካንታ ፎቶ ጋር ይሙጉ ጋር ስነፈ